ታገደብ ፍላጎት ይሳ ጊዜ ሰዓት መደብ ዱር አቆጣጥ ሰዋ ደማመር እድሜ ገም ለክዮና ልቁል እንዳሰብ ነው ታሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ከደሩ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራ

0: 被他掉了呢。
1: 林峰，
2: 家
1: 人，哎，这里过来来，这里来，这里走过来，你到我们这头来，我们在那边录制，家人，那里过来个领导，那老板跟电话人家，我拉起龙哥跟领导发的干了，我那今天那个发的干了，把我那今天的门发的干了，我那今天的闹发的干了，我那我拉起龙哥把那。ሁላችንም እውነትን ልናውቅ ይገባል፣ ልንከተል ይገባል፣ ይገባል ይገባል፣ ልንረዳ ይገባል። እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት፣ እውነት እውነት ብቻ ነው። እዛ ምላሽ ሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሽ ባይሰራ ደግሞ

ለዘላለም ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰው ለሰው ዓለም ነቻገር እሷ አኛለም አዳም ከኛ ግን እሷ ከኔ ጉር ተመስገን ይያል ቸሩ መመኘት ዳለን እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ የኛለ